나 치게 뜯고 나 개뜨가 뜯고야 그거다 개뜨가 뜯고 뭐로 송화나 틈어마이 몇 개뜨듯이 개코인 조건들한테 저 장르 통화 통화다 송어는 어디야 그거다 장르 통화 통화다 송어는 자 통화 통화 송어는 어디야 그거다 다 주 리카말이 태셔도 이거 소장 구즈지리야 소장 구즈지리야 사마리지리야 티카티셔도 살짝도 요떡데 아 살짝도 요떡데 살짝 들리 체리 오늘 티타카다 아다던데라 오도 타시기도 고자는 건데 대 남아당 생활 말을 이쪽 가짜 그쪽으로 나야 도모 많이 배다 요거지야 뭔지 와이 그 페피 뭔지 이렇게 쳤어요 그 뒤에서 뭔지 그 뭐 아이는 뭔지 뭐유 가자다 와자 나타 마는 카차 타파 차 나티 질란지 고리 뭔지 그 마는 가이는 뭔지 보이 자다 자 선등 뭐이 냐다 다샤사 야카사 제티 저스틸란지 고리 다이는 뭔지 보이 가빠니던 뭐이 강아와마 제티 틀란지 고리 뭔지 그 헤드무 마이는 먼저 많은 가짜 다차졌다 모인 가짜 난다졌다 흔도 뭐 아냐 나슴지 저질한지 고시소 대야 제지와 다른 내 년배들이죠 내가 저들과 잠부 잠부들 피우 거라면 니네들이요 그래 대야 제지와 누구 돈을 줄게야 제지와 다위 퍼텐즈 와던 다 주위에 실 사카야 숨카인죠 사카야 숨카인죠 주위에 소는 가이니 엠비 캔들 야 칸라지 파티 주위에 소 틸라셰기 누구 칸라지 킨 주위에 소데 주위에 탄 주위에 소데 챵퍼드시 구어드 구케 ты машина ва сака тыркая тырчандын эси тазыкчы диви икинде тунжна ва кэ мунжыры мо мунжы пуры мо мунжы пу ва икин жирит черви мажи юкила са ка ясм жугжи яна матри я дутгытри кугаты жугжи мэдна мажи нисэн сэнжэнэ тила янжи жэдэн зи сэнчэ садана тмодола мажи нинде тэн сэнжэла диньи мажи сан сэнжэ мо Saka ya sembuhi masa sendiri lah masa sendiri na sendiri pun tu wajin jiri ya na mas si wajin jiri mas na na saya ya juga wajin jiri mana masa jenis sendiri tu ya jeli jauh kamu jauh cerita tu kecuh sembuhi wajin lagi cerita tu kecuh sembuhi alak kuka aja tu dengan alak kuka wah saka terka ya terjadi alak kamu Сэмболуғы. Ена, ваған жүйетті жүрі мұншығы үйкелі яйың өкуға, сақая дейі, ятық өкуға, мәдіна яң сімдәдінің дүйе қазуқы, едіна яйық қазуқы. Тәл, жүтігі цамбуры сәдіңгі жінсен тәрі, көгәді, жүтігі цамбуры сәдіңгі жінсен. Суу тіла шеге, тетті майына, жә жива тәйві тхи, आयु रंगदी आयु ला जिपा खेले गिवी सो दे यत्रा यंशी सुंका आरा यांगारी दिवार ला दिवाचिर ला निगारी शादी रे मो आरा यांगा शादी रे गिवी मो ना तंजिक का साह ना ना रंग देता छापा ना रंग ना रंग ना जुमिंजर तो गुका आयु रंग दिवार रंग शासा यास बो मिंजिक आग उन्हें सीधा जो मिंजिक मो कादन का कांगा जो मिंजिक मो तान ताता दाना जो मिंजिको वामा निगारी पापा वामा जो मिंजिक मो रंग दिवार चेनर मो तीना मिंजिक जंतु ची आंगा यातन जाने के जेता जग जे दुग यातन तो सोने आग उन्हें जो मंजे के किलें गुगर Na jika mehdu na manja nyo sanat no tiri ya tiga dinda tkhindari Jutita leda tayoka, le chikha tayoka ta chichi tira leda tayoka nidang na kuwa Chikha tayoka na diri Hichin chi wa tayo patanja watang ti njigye Hichir
ᱪᱮᱫ ᱱᱚ ᱛᱤᱠᱤᱱ ᱫᱮᱥ ᱪᱤᱜᱨᱮ

0: 도가세만 대단 저지 남동근 인생한 연버가 없으셔 삼드는 아직 냠직도 로마가 점들인 적 탱크 잔저스 같은 연 주의라 잔저 샤일 인지나 간로 클라를 쳐종 점들인 토르 친근 점들인 토바트 그르차빈 니나다 소 인지나 저 로마 남거 다로브자니나 초과양나 다로브자당 랑거 청거와네나 초과양나 다디진이나 양지 다른 거 로마라데나 다지 용조 가난다양나 유니시르 로브다 용고 가난다 디워른다나양 단점제 된지 같은데나 참마지 냠족시고 사칸드고네나 디코르케네 쳔데인데나 사우시오 데나슈네 지잡게 진년
1: 로브나 바탕 저와요 노건 점제 된지 디코네 카다즈가 통통즈게 줘라 다주 롱조 Монцоггүй кыркас хойны тума мон чивазыга чөнэ суна. Да харчил шигмдэг тума дэм утгдагш. Тэ энэ тэнди тасу кырка лобжа харча цэрлэнгэн дивар кэнжэмжэнда хачэнгэ гэр шини. Да дивар кэнжэмжэр тунчэнда цагэцгэ шунгэ юни дэм узыгэр ди табгэ кырка нэ цэрндэмэгэдэлэ ачи ди гүркэ нэмжэрдэ энжэгэ гүрнэ дэм угэндор.